0: ሊስከር ፊሎዚኒ ነፍስ ሎሆ ለላሊስተሪ ጌሶርቱ ለላሊስከር ፊሎዚኒ ነፍስ ሎሆ ለላሊስተሪ
1: ሻይናራ ስቲ ራዲዮ ስቱደንት